0: ኣፍሪካን ኣቶ ሳልሕ ዑመር ዝተመርሐሉኡ ኤርትራ ምሕያል ኣልያታት ምክልኻልን ምፍታሕን ግጭታት ኣብ ኣፍሪካ ብዝብል ቴማ ካብ 29 ክሳብ 30 ናሓሰ ኣብ ሉዋንዳ ኣንጎላ ኣብ ዝተኻየደ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሃገራት ሕብረት ኣፍሪካ ተሳቲፉ ልኡኽ ኤርትራ ኣብ ዘስምዖ መደረ ኣብ ኣፍሪካ ግጭታት ንምግታእን ንምፍታሕን ዝቆሙ ኣልያታት ዛጊት ኣድማዓይ ስራሕ ከሳላስል ከም ዘይከኣሉ ብምጥቃስ ነዚ ክውነት እዚ ኣብ ግምት ብምእታው እቲ ዋዕላ ኣብ ባይታ ተጨባጢ ለውጢ ከምፅእ ዝኽእል ግብራዊ ተበግሶታት ዝወስደሉ ክኸውን ከም ዝግባእ ኣገንዚቡ ቀንዲ ጠንቅን ኣጓሃትን ግጭታት ኣፍሪካ ዓሌታውን ሃይማኖታዊ ምትፍናን ድኹም ስርዓት መንግስትታት ብልሹና ክፍልን ሓማሽካን ፖለቲካን ናይ ደገ ምትእታውን ከም ዝኾነ ብምጥቃስ ንምእላዮም ኣጠቃላልን ስትራቴጂካውን ስጉምቲ ምውሳድ ከም ዘድሊ ዝኣመተ ልኡኽ ኤርትራ ኣብዚ መዳይ እዚ ብቐዳም ነዝስራሕ ተራን ሓላፍነትን ሃገራት ኣፍሪካ ኣብ ምርጋፅ ውሽጣዊ ፀጥታን ርግኣትን ከም ዝኾነ ኣስሚሩሉ ምውሓስ ልዑላውነት ግዝኣታዊ ሓድነት ናፅነትን ኣባል ሃገራት ካብ ቀንዲ ዕላማታት መትከላትን ናይቲ ሕብረት ምዃኑ ብምዝክኻር ድማ እቲ ሕብረት ፅኑዕ መርገፂ ክህልዎ ከም ዘድሊ ገሊፁ ዋዕላ ኣብ ዘካየዶ ዘተ ግጭታት ምግታእን ንምፍታሕን ኣብ ዝካየድ ፃዕሪ ናይ ሕብረት ኣፍሪካ መዋቕር ምውሓስ ሰላምን ፀጥታ ንምሕያል ግብራዊ ስጉምቲ ክውሰድ ኣብ መንጎ ኣባል ሃገራትን ኣልያታት ሕብረት ኣፍሪካን ዝያዳ ውሕደትን ስጥመትን ክህሉ ናይ ቅድመ ግጭታት ዲፕሎማስያዊ ስራሓት ዝሕይለሉ መንገድታት ክፍጠር ከምኡውን ኣብ ክንዲ ኣብ ምፍታሕ ግጭት ኣብ ቅድመ ምግታዕ ግጭታት ዘተኮረ ስትራቴጂ ክህሉ ኣብ ምርድዳእ በፂሑ እቲ ፍሉይ ዋዕላ ኣብ መወዳእታ ኣልያታት ምክልኻልን ምፍታሕን ግጭታት ኣፍሪካ ንምሕያል ክውሰዱ ዘለዎም ስጉምታት ዘነፅር ውሳኔታት ከምኡውን ውጥን ትግባረን ናይ ግዜ ሰሌዳን ኣፅዲቑ
1: ኣብ ካልእ ዜና ምስ ንሰገር ኣብ ሆስፒታል ዓዲ ቀይሕ ዝተዋሃደ ዘመናዊ መሳርሒታት ንደረጃ ዝወሃብ ኣገልግሎት ክብ ከም ዘብሎ ተገሊጹ ኣብ ሆስፒታል ዓዲ ቀይሕ ዝተዋደደ ዘመናዊ መሳርሒታት ንደረጃ ዝወሃብ ኣገልግሎት ክብ ከም ዘበሎ ተገልገልቲ ሞያውያን ገሊፆም ሜዲካል ዳይረክተር ናይቲ ሆስፒታል ዶክተር ፀገዛ ኣብ ክፍሊ ዝጊ ኣብ ዝሃቦ ሓበሬታ ትካላት ጥዕና ዘመናዊ መሳርሒታትን ብቑዑን እኹሉን ዓቕሚ ሰብን ክዓጥቃ መንግስቲ ገዚፍ ወፍሪ ይገብር ከም ዘሎ እዚ ድማ ኣብ ምሕያ ኣገልግሎታትን ጥዕና ሕብረተሰብን ዓብ ኣስተዋፅኦ ከም ዘለዎ ኣብሪሁ ኣብቲ ሆስፒታል ካብ 2023 ብርክት ዝበለ ዲጂታላዊ መሳርሒታት ክተኣታተዎ ምፅንሑ ኣብዚ ዓመት እዚ ድማ ኣብ ኩሉ ክሊ ዕድመን ዝርከቡ ዘገልግል ተወሳኺ ምዕቡል ናውቲ ከም እተዓጥቀ ዝጥቀስ ዶክተር ፀገዛኣብ ንተገልጋልነትን ሞያውነትን እፎይታ ፈጢሩ ከም ዘሎ ሓቢሩ ኣብ መወዳእታ ብሰንኪ ዘይተመሓላለፍቲ ኣቕሬታ ብሰንኪ ዘይተመሓላለፍቲ ሕማማት ከም ሽኮርያን ፀቕደምን ዝስዕብ ዘሎ ስንክልና ንክውግድ ሕብረተሰብ ንቕሓቱ ብምብራኽ ኣብ ኣመጋግብኡ ጥንቁቕ ክኸውን ስሩዕ ኣካላዊ ምንቅስቃስ ከዘውትርን ካብ ዕሹግ መግብታት ክቁጠብን ኣተሓሳሲቡ ካብ ክፍሊ ፊዚዮተራፒ ኣቶ ተሸመ ተኽሊ ብወገኑ እቲ ክፍሊ ንኡስ ዞባታት ዓዲ ቀይሕ ሰንዓፈ ከምኡውን ዞባ ሰሜናዊ ቀይሕ ባሕሪ ንዝመፁ ዜጋታት ኣገልግሎት ከም ዝህብ ብምሕባር እተዓጢቑ ዘሎ መሳርሒታት ኣብ ስርሖም ዓብ ኣሳልጦ ውፅኢታውነትን ኣምፂኸም ዘሎ ገሊፁ ተገልገልቲ ብወገኖም ዝተዋደደ ዘመናዊ መሳርሒታት ብቐረባ ፅፉፍ ኣገልግሎት ይረኽቡ ከም ዘለዎ ምሕባር መንግስቲ ኣብ ፅላት ጥዕና ንዝገብሮ ዘሎ ወፍሪ ሞጊሶም ናይ ሎም ሰሙናዊ ዜናና ኣብዚ ወዲእና ኣለና ክቡራት ተኸታተልቲ መደብና ናብቲ ዝተረፈ መደባት እስያስ
2: to uplift others. Thank you so much.

ክቡራት ተኸታተልቲ መደብና እዚ ዝቐነናዮ ናይ ባሓቂ ንሕና መን ኢና ካበይ ኢና በቑልና ንሕና ኣዱሊሳውያን ኢና ንሕና ካብ ቄሕ ባሕሪ ካብ ቀርና ኣፍሪቃ ደቂ ኣዱሊስ ኢና ንሕና ደቂ ቀሓይቶ ኢና ደቂ መጠራ ኢና ንሕና ኣዳላውያን ኢና ንሕና ደቂ ናቕፋ ኢና ደቂ ሳሕል ኢና ንሕና ነቲ ዘይከኣል ንኽእል ኢና ንሕና ኤርትራውያን ኢና መን ከም ምዃንና ከዓ ሕጂውን ተኾነ ትማል ርኢናዮ ውሑድ ህዝቢ ውሑድ ዓቕሚ ንዓቕሙ ግን ሽሕ ብሽሕ ኣራቢሑ እንታይ ከም ዝኸውን እንታይ ከም ዝመስል ዘረአየ ህዝቢ እሞ ዮሃና ደጋጊምና ምናልባት እቲ ክንበፅሖ ዝደለና ክንገብሮ ዝደለና እኳ ካልእ እንተኾነ እቲ ናይ መጀመርያ ዓላማ ግን ናይ መጀመርያ ሲል ግን በፂሕናዮ ንሕና ሽምናን መንነትናን ተዓቂቡ ዝነብረሉ ክንገብር ስለ ዝደለና ጥራሕና ዝኽሉ ክንገብር ቀኒና ጌርና ከዓ በፂሕና እንቋዕ ሓጎሰና እንቋዕ ኣብ ቃዓና ክቡራት ኤርትራውያን ኣብ ውሽጥን ኣብ ደገን ዝርከብ ህዝና ከ ብምሉኡ ነመስግን ነዛ ጣዕመ ዜማ ክንውዳእ ዓይና እሞ ካልእ እውን ጋሻ ኣብ መስመር ክህልወናይ

ንገርዮም ንገርዮም ኣብ ሰብ ድሪም ክክሰግዱ ንገርዮም ንገርዮም ክንዲ ኸንዳኺ ክነዱ ንገርዮም ናትከይ